0: You are tuned to 92.1 FM, the broadcasting of Muslim Community Radio.
1: Alhamdulillahi Rabbil Alameen, wa salatu wa salamu ala Sayyidil Mursaleen, wa ala alihi wa sahbihi at-tayyibin at-tahirin. Allahumma alimna ma jahilna wa dhakirna ma nasina wa zidna ilman wa rzuqna fahman wa na'udhu bika min hali ahli nar. Allahumma rzuqna al-ikhlas fi al-qawli wal-amal. قال الله سبحانه وتعالى وتعاونوا على البر والتقوى ولا تعاونوا على الإثم والعدوان قال الحبيب عليه الصلاة والسلام إنما الأعمال بالنيات وإنما لكل امرئ ما نوى أذكركم أن تخلصوا النية لله تعالى إن شاء الله خلاتنا من ياتنا لا الله سبحانه وتعالى عندنا درق كهونو أستوسا جوالو غريزاري ሙከለፍ የሚለውን ኢንሻአላህ በእስልምና ሃይማኖት አታቾች ዘንድ በምን አይነት መልኩ ትርጉም እንደተደረገ እናያለን። እንግዲህ ወደ ቋንቋችን ሙከለፍ የሚለውን ነገር ወደ ቋንቋችን سنቀይረው ተጠያቂነት ያለበት ሰው ማለት ነው በእስልምና ሃይማኖት እይታ። ታዲያ እስልምና ሃይማኖት ሙከለፍ የሚለውን በኡሱሉ ፊቅህ ደረጃ ዑለማዎች እንዲያስተምሩ በተደረገበት መልኩ እንግዲህ ሙከለፍ የምንለው ወይም ተጠያቂነት ያለበት በእስልምና ሃይማኖት ሶስት ነገሮችን ያሟላ ሰው መሆን አለበት አሉ። አንደኛው ምናሉ አልሙከለፍ ሁወ አልባሊግ አሉ። አንደኛው ባሊግ መሆን አለበት ወይም ለአቅመ አዳም የደረሰ ወይም ለአቅመ ህዋን የደረሰች መሆን አለባቸዋል። እንግዲህ የወንድ ልጅ ለአቅመ አዳም የሚደርሰው መቼ ነው ብለን ያየን እንደሆነ አንደኛ በጨረቃ አቆጣጥር የ15 አመት የሞላው ከሆነ ማለት ነው። እንግዲህ በጨረቃ አቆጣጥር በመንልበት ሰዓት ላይ የፈረንጆችን ወይም የፀሐይ አቆጣጥርን መጀመሪያ ቀድመን የማናየው ለምንድነው? በእስልምና ሃይማኖት ወይም በጨረቃ አቆጣጥርና በፀሐይ አቆጣጥር ወይም በፈረንጆች አቆጣጥር መሐል 11 ቀን ልዩነት በአመት ስላለ አንድ ሰው ምናልባት ልክ 33 አመቱ በሚደርስበት ሰዓት ላይ እንግዲህ እሱ በፈረንጆች 33 አመት ነኝ ብሎ ቢናገርም እንግዲህ በእስልምና ሃይማኖት ደረጃ እሱ 34 አመት ይሆናል ማለት ነው። ምክንያቱም በ33 አመት አንድ አመት ልዩነት ስለሚፈጠር ማለት ነው። ለዛ አንድ ሰው በእስልምና ሃይማኖት አቆጣጥር ወይም በሂጅሪያ አቆጣጥር ስንት መድረስ አለበት? እድሜው 15 ሊሆን ይገባል። ሴቷም ብትሆን 15 ሊሆናት ይገባል። ይህ ካልሆነ ደግሞ ወንዱ ከሆነ ወንዱም ሴቱም በአንድ ላይ የሚጋሩት ምንድነው? አንደኛው እድሜያቸው ለእድሜያቸው ለጨረቃ ባጨረቃ አቆጣጥር ለ15 አመት መድረስ መቻል አለበት። ያለበለዚያ ደግሞ ምናሉ እንግዲህ የዘር ፍሬያቸውን ማየት መቻል አለበት። ልጅ ወንዱም ቢሆን እንደዛውም ሴቷም ብትሆን የዘር ፍሬዋም ማየት መቻል አለባት። ይህ ካልተገኘ ደግሞ እንግዲህ ይህ ካልተገኘ ወንዱ ምን አይባልም? ባሊግ ወይም ለአቅመ አዳም ደረሰ አይባልም። ሴቷ ከወንዱ ተጨማሪ ሌላ ምልታይ ትችላለች። የወር አበባዋን ወይም በተለምዶ በእንግሊዝ ፕሬድ የሚባለው ወይም ሚኒስትሬሽን ፕሬድ የሚባለው ያን እስካላየች ወይም ሄይብ የሚባለው ማለት ነው። ያን ከሶስቱ አንዱን ማየት መቻል አለባት። ከሶስቱ አንዱን ያላየች ይሆን እንደሆነ እቺ ሴት በእስልምና ሃይማኖት ተጠያቂ አትሆንም ማለት ነው። እሺ ታዲያ በእንደዚህ አይነት መልኩ ይያለን አንድ ሰው ይህን የመጀመሪያውን መስፈርት ወይም ክራይቴሪያ ካሟላ በኋላ የሚከተሉ ሁለት ክራይቴሪያዎችን ደግሞ ማሟላት መቻል አለበት ተጠያቂነት ለመባል ማለት ነው። ሁለተኛው ጤነኛ መሆን አለበት። ምናሉ አልአቂሉ አቂል ስንል ወይም ጤነኛ አይ እብድ መሆን የለበትም ወይም ህመምተኛ አእምሮው ህመምተኛ መሆን የለበትም። አእምሮው ህመምተኛ ይሆን እንደሆነም እሱ ሰውዬ ምን አይሆንም በእስልምና ሃይማኖት ተጠያቂነት አይኖርበትም። እሺ ሶስተኛው الذي بلغته دعوه الاسلام اي الاصل الدعوه እንግዲህ አስተክለኛው ዳዋ የደረሰው መሆን አለበት አሉ። ይሄ ማለት ትርጉሙ ተክለኛ ዳዋ ሊደርሰው ይገባል ስንል اشهد ان لا اله الا الله واشهد ان محمد رسول الله يميلون بيانس እሱ ልክ ባሊግ ከሆነ በኋላ ልክ ባህልህ ከሆነ በኋላ በእድሜው ለአንድም ጊዜ ቢሆን በሚገባው ቋንቋ ሊደርሰው ይገባል ማለት ነው። ይሄ የሆነ እንደሆነ ይሄ ሶስቱን ያሟላ ከሆነ ይሄ ሰውዬ ባሊግ ይሄ ሰውዬ ሙከለፍ ብለን እንጠራዋለን። ይሄ ማለት በእስልምና ሃይማኖት ይሄ ሰውዬ ተጠያቂነት ወደሚኖርበት እድሜ ደርሷል ማለት ነው ወይም ሁኔታ ገብቷል ማለት ነው። ታዲያ ይሄ ባየር ላይ ዝም ብሎ የመጣ ነገር አይደለም። ይሄ ባየር ላይ ዝም ብሎ የመጣ ነገር አይደለም። ረሱላችን ሰለላሁ ዐለይሂ ወሰለም ከተናገሩት ሐዲስና እንደዛውም الله سبحانه وتعالى بسورة الإسراء بنقرن آيات نو يتوسلو يهمنا له عندنياو وما كنا معذبين حتى نبعث رسولا انقري الله سبحانه وتعالى منا له إنياك أجوة شايدا لنم ويم تأياك أجوة شايدا لنم نبيين ويم إنيا ملك تنيا كملاكا چين بفيت إنيا انقري ملك تنيا يالاك لن لا چويا هنا اندهونا أنت أيك أجوم الله سبحانه وتعالى بلوان لكن ملك تنيا كدرسا چوغن ምን ይሆናል እነዚህ ሰዎች ተጠያቂነት ይሆነ ተጠያቂ ይሆናሉ ማለት ነው ያ ባሊግ ይሆኑና እንደዛውም አቅል ይሆኑ ከሆነ የሶስተኛው ደግሞ ምን አሉ ሩፊያ ቀለሙ አም ثلاث እንግዲህ ከሶስት ሰዎች ቀለም ተነስተታለች አሉ ከዛ መሃል በዛ መሃል ከሶስቱ መሃል ምንና ምን አለን አንደኛው ከሶስቱ መሃል وعن الصبي حتى يحتلم اي حتى يبلغ እንግዲህ ህፃኑ ልጅ ወይም ህፃኗ ልጅ ለአቅመ ሔዋን እስክትደርስ ወይም ህፃኑ ልጅ ወንድ ልጅ ለአቅመ አዳም እስኪደርስ ድረስ ማለት ነው። ልክ እስከዛ ድረስ ምንም በሱ ላይ ተጠያቂነት የለበትም ማለት ነው። ከዛ ውጪ ወአኒል መጅኑኒ እብዱ የሆነ ሰውዬ ደግሞ ሀታ ያቂል እስኪሻለው ድረስ ይሄም ሰውዬ ተጠያቂነት የለበትም ማለት ነው። እንግዲህ ሶስተኛውም ተናግሯል ለማስተዋወስ ያክል ወአኒናኢሚ hatta yastayghiz አሉ። እንቅልፍ ላይ ያለ ሰውዬም እንግዲህ እስኪነቃ ድረስ በሱ ሰውዬ ላይም እንግዲህ በእንቅልፍ ልብ የሚሰራውን ነገር ተጠያቂነት የለበትም የሚለው ነገር ነው። እንግዲህ በዚህ ሐዲስና በዚህ አያት በመውሰድ ይህ ሙከለፍ ነው የሚባለውን ንግግር ወይም ቃል በእንደዚህ አይነት መልኩ በሙስሊምና ሃይማኖት ተጠያቂነት ያለበት ሰው ይሄን ማሟላት አለበት በማለት ዑለማዎች አስቀምጡልን። ከዛ ወንግዲህ ይሄኛው ነው እንግዲህ ዋጅብ የሚሆነበት ሶላቱንም መስገድ እንደዛውም ጾሙንም መጾም ከዛ በኋላ እንግዲህ እንደ ሁኔታው የቻላቸው ነገሮች እንግዲህ ቀጥሎ ያደርጋቸዋል። ለምሳሌ አርካኑል ኢስላምን እስከመጨረሻው ሶላትን በሁሌም መስገድ መቻል አለበት። ከዚህ ጊዜ ጀምሮ እንግዲህ ያሰገደ ከሆነ ተጠያቂ ይሆናል ማለት ነው። እንግዲህ አቂዳውንም ሁሉንም ነገሩንም በህፃንነቱ እንግዲህ ማስተካከሉ ይያለበት። ከዚህ ጊዜ በኋላ ግን ያላስተካከለ ይሆነ እንደሆነ እነዛ ሙስሊም ከሚባሉት ሰዎች ዘንድ አይመደብም ማለት ነው። ይሄ ሰውዬ አቂዳውን ሳይያስተካክል ምን ይሆነ እንደሆነ ባለባሊግ የደረሰ ከሆነ ማለት ነው። እንደዛውም ከዛ በኋላ ሁለቱ መላእክቶች ለሱ ጽሁፍ እንግዲህ ለሱ ኃጢያቱንና ኸይሩን ነገር መጻፍ ይጀምራሉ ማለት ነው። ይሄም በእስልምና ሃይማኖት ውስጥ ይሆን እንደሆነ ማለት ነው። እንግዲህ ከዛ ተጠያቂነት ይኖርበታል። ይሄ ሰውዬ ሙከለፍ የምንለው እንግዲህ እያንዳንዱን የሚናገረውን ቃል ሁለት መላእክቶች ረቂብና አቲድ በሱ ላይ ጻፊ ይሆናሉ ማለት ነው። እንግዲህ ጥሩ ነገር እየሰራ ይሆነም በአላህ ዘንድ ምንዳውን ሲያገኝ መጥፎ ነገር እየሰራ ከሆነም እንደዛውም ቅጣቱን ያገኛል ማለት ነው። باركالله فيكم واحسن الله اليكم واخر دعوانا ان الحمد لله رب العالمين السلام عليكم ورحمه الله تعالى وبركاته